0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ብምዕለት 8 ሰነ 226 ዓመተ ምሕረት መደብ ፈነወና ብሰሊካነ ጳጳሳት የመበል 14 ኣብ ስፓይና ክሳብ ዕለት 12 ሰነ ኣብ ዘካይዱ ዘሎ ሃዋርያዊ ዑደት ናይ ዕለት 7 ውዕሎ ብሰሊካነ ጳጳሳት የመበል 14 ናብቲ ካብ ዕለት 7 ክሳብ ዕለት 12 ሰነ ኣብ ሊትዋንያ ዝካየደ ዘሎ ዓለም ሓቆፍ ሃዋርያ ጉባኤ መልኩታዊ ምሕረት ዘመሓላለፎ መልእኽቲ ብሰሊካነ ጳጳሳት የመበል 14 ኣብ መንበሪ ቤቶም ብጢት ዝተቃትሉ ጳጳስ ክሊማ ማነን ሃዋርያው መስተናብር ሰበኻ በይራን ዘመሓላለፎ ናይ ሓዘን መግለፂ መልእኽቲ ቴሌግራም ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወለነ ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ማእከል ከተማ ማድሪድ ልዕሊ 1.2 ሚልዮን ዝኾኑ ሰባት ተሳተፍዎ ናይ በዓለ ቅዱስ ቁርባን ፅምብላት መሪሖም። ንምእመናን እስጳኛ ድማ እቲ ነዚ ሃገር እዚኣ ንዘመናት ዝቐረፃን ዝሃነፃን ሃይማኖት ሓደ ክብፃሕ ዘለዎ ናይ ዝሓለፈ ዘመናት ቤተ መዘክር ዘይኮነስ ሎሚ እውን ካብኡ ንላዕሊ ህያው ዝኾነ ናይ እምነት ቤት ትምህርቲ ምዃኑ ከረጋግፁ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መጀመርታ ናይ ተኻለይቲ መዓልቲ ናብ ሃገር እስጳኛ ዝገብርዎ ዘለዎ ሃዋርያዊ ምብፃሕ ናይ በዓለ ቅዱስ ቁርባን መስዋእቲ ቅዳሴ መሪሖም። ልዕሊ 1.2 ሚልዮን ምእመናን ከዓ ኣብቲ ኣብ ማእከል ከተማ ማድሪድ ዝርከብ ፓላሳ ደለሲቤሌሰን ኣብ ከባቢኡ ኣብ ዝርከብ ጎደናታትን ተኣኪቦም ኣብቲ መስዋእቲ ቅዳሴ ተሳተፉ። ርእሰ ሊቃነ ጳጳሳት እውን ኣብ መንጎኦም ብምርካቦም ከም እተሓጐሱ ገለጹሎም። ቅዱስነቶም ኣብቲ ዝለገስዎ ቃል ኣብ ዙርያ ቅዱስ ቁርባን ተኣኪብና እዚ ውህበት ህያው ህላዌ ክርስቶስ ኣብ መንጎና ምህላው ንምስክር ኣሎና ክብሉ መስከሩሎም። ርእሰ ሊቃነ ጳጳሳት ኣስዒቦም ኣብዛ ዕለት እዚኣ ጐይታ ምስ ኣቦ ምሕረት ምእንቲ ክንራኸብን ደቁ ምእንቲ ክንከውንን ከመይ ገይሩ ብፍታዊ ህይወቱ ከም ዝሃበናን ከምኡውን ብህያው እንጌራ ህይወት ኣምላኽ ክምግበና ካብ ሰማይ ከም ዝወረደን በዚ ከምዚ ሎሚ እውን ነዚ ብፍሉይ መንገዲ ከም እንዝክር ገሊፆም ካብ ሞት ትብርትዕ ፍቕሪ እያ ተዋሂባትና ክብሉ ድማ ኣመልከቱሎም። ርእሰ ሊቃነ ጳጳሳት ነቲ ኣብ ማድሪድ ኣብ ብዙሕ ክፋላት እስጳኛን ዝኸብር በዓለ ቅዱስ ቁርባን ንኣምላኽ ዘሎና ፍቕርን ተኣማንነትን ንምሕዳስ ናብ ልቢ እምነት ንምምላስ ብፍሉይ መንገዲ ዝኸብር ዝነበረን ዘሎን ሃብታም ታሪክ ሃገር እስጳኛ ብምዝካር ኣብ ቅዱስ ቁርባን ኣብቲ ክቡርን ጌራ ናይ ክብሪ ኣገልግሎት ፈጺሞም። እዚ ልምድታት እዚ ኣብ ዝሓለፈ ዘመናት ሰፊሕ ሰልፍታት እተራእየሉ ልምድታት ንምዕባለ ስነ ጥበብን ሙዚቃን ስነ ህንፃን ህይወት ህዝቢ እስጳኛን ከምኡ ውን ፍሉይ ፈጠራዊ መግለፂታት ከም ዘፍረየ እውን ኣመልኪቶም። እዚኣቶም ከዓ ባህልን ስነ ጥበብን ጥራይ ዘይኮኑስ ኣብ ቅድምቲ ህያውን ዘሎን ኣብ ማእከልና ዝመላለስን ዘሎ ንጥሜት ህይወትና ዝምግብን ጌራ ነቲ ብጸልማት እተኸድነ ልብናን ታሪኽናን እውን ከይተረፈ ዘብርህ እቲ ዝተንስአ ጐይታ ናይ እምነት ጸዋዕታና እዩ ክብሉ ድማ ገለጽዎ። ኣብ ቅዱስ ቁርባን ጐይታናን መድሓኒናን ኢየሱስ ከም ክርስቶስ መጠን ብኸመይ ከም ዝምግበና የዘኻኽረና። ኣብ መዓልታዊ ህይወትናን ንጥፈታትናን ብኸመይ ከሰኔየና ከም ዝመጽእ እውን የዘኻኽረና።

0: አበሉ። ንሱ ናባና ዝቐረበ ምስ ህዝቡ ዝመላለስ ኣምላኽ ጐይታ ታሪኽ እዩ። ንሱ ንድኹማት ምጽንና፣ ንስድራ ቤታት ብርሃን፣ ንሕሙማት ተስፋ፣ ነቶም ዝሳቐዩ ድማ ሰላም እዩ። እቲ ኣብ ጐደናታት ብትብዓት ዝሓልፍ ክርስቶስ ንድኻታትን ንጭኑቓትን ከምኡውን ምስቶም እተገለሉ ሰባት ኮይኑ ዝልለ እዩ። ርእሰ ሊቃነ ጳጳሳት ወሲኾም ኣብ ክብረ በዓል ቅዱስ ቁርባን ካብ ስስዐን ዘይምግዳስን ምቾትን ውልቃዊ እምንቶናን ክንወፅእ ነቲ ንምሕዳስ ዘቕረቦ ጸዋዕታ ምላሽ ክንህብን ኣተሓሳስባና ክንቅይርን ነቲ ዝሓድሰና ሃነፅቲ ሓዳስ ዓለም ዝገብረናን ህላዊኡ ክንቅበል ከም ዝጽውዓና እውን ገሊጾም። ናይ ሎም ዓመት በዓለ ቅዱስ ቁርባን ድማ ብፍሉይ ዑደት ኣብ መዓልታዊ ህይወትና፣ ኣብ ርክባትና፣ ኣብ ሕብረተሰብና ከምኡውን ኣብ ህንጸት መጻኢና ከምቲ ኣብ ንባብ ናይ ቅዳሴ ዝሰማዕናዮ ኣምላኽ ብኸመይ ከም ዘፍቅረናን ዝምግበናን ከም ዘሰኒየናን ዘድሕነናን ክንዝክር ናይ ወትሩን እዋናዊ ጻውዒትን እዩ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቲ ናይ ሃገረ እስጳኛ ናይ ሎምን መጻእን ዕማም ዘርዚሮም። እዚ ድማ እቲ ንዘመናት ነዚ ሃገር ዝቐረጸን ዝገለጸን ሃይማኖታዊ መንፈሳውነት ሓደ ክንበጽሖ ዘለና ናይ ዝሓለፈ ታሪኽ ቤተ መዘክር ዘይኮነስ ሎሚ እውን ክንጥቀመሉ ንኽእል ናይ እምነት ቤት ትምህርቲ ምዃኑ ንምርግጋጽ ምዃኑ ኣመልከቱሎም። እዚ ቤት ትምህርቲ እዚ ይብሉ ቅዱስነቶም ኣብ ቅድሚ ኣምላኽን ኣብ ቅድሚ ምጻኢናን ክንብርከኽ ይጽውዓና። በዚ ኸምዚ ድማ ውህበት ንዝኾነ ነጻ ፍቕሪ ኣብ ማእከልና ክውሕዝ እሞ መቑሕ ናይ ኩሉ ስስዐ ይሰብር። ልክዕ ከምቲ ኣምላኽ ኣማናዊ ህላወ ዝኾነ ንሕና እውን ኣብ ክውንነታትን ብድሆታትን ሕብረተሰብ ክንሳተፍ ተጸዊዕና ኣለና። ንሓባራዊ ረብሓ ንምህናጽ ብውልቅና ቈራጽነት ንግበር ክብሉ ድማ ተላበው። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ነፍሲ ወከፍ ሰብ ብልባዊ ፍቕሪ ናብ ጐይታ ክምለስን ምስኡ ንምርኻብ ክፉት ክኸውንን ጽምእ ልቡ ከርዊ ብምፍቃድ ናብ መንገድታት ሕይወትን ታሪኽን ክንከይድ እሞ ነዚ ውሒዝ ጽሩይ ማይን ውሒዝ ፍቕርን ንደቂ ሰባት ከነብጽሓሎም ተማሕጺኖም። ሰላምን ፍትሕን ሓጐስን ናብ ኵሎም ደቂ ሰባት ከነብጽሕ ተጸዊዕና ኣሎና ክብሉ ድማ ኣዘኻኸሩ። ንኣሕዋትና፣ ንሓትናን፣ ስድራ ቤትናን፣ ንድኻታትን ንመከራን ናይቶም ተስፋ ዝቖረጹ ሰባት ከነዕርፎ ዝከኣለና ንግበር። ካብዚ ዓይኒ ማይ ቅዱስ ቁርባን ከም ብሓድሽ ክሰትዩ ድማ ጸልዮም። ጸጋ ቅዱስ ቁርባን ይሓድሰና እዩ። ቀለስተ ኣካላት ንለውጡ ታሪኽ ይግበረና። ነቶም እንረኽቦም ሰባት ድማ ምልክት ተስፋ ይግበረና። እቲ ኣብ ቅዱስ ቁርባን ዘሎ ጐይታና ኢየሱስ ክርስቶስ ንዓናን ንስድራ ቤትናን ንሃገርናን ናይ ምልኣት ሕይወት ምእንቲ ኽበቁል ናብ ዝተቖርሰን ዝተዋህበን ዝተሰውአን እንጌራ ይለውጠና። እቲ ክብረ በዓል ድማ በቲ ርእሰ ሊቃነ ጳጳሳት ዝመርሕዎ ዑደትን ቡራኬን ቅዱስ ቁርባን ተዛዘመ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስቶም ካብ ጕጅለታት ባህልን ትምህርትን ንግድን ስፖርታዊ ምንቅስቓሳትን ምስ ዝመጹ ተወከልቲ ኣብ ዘካየድዎ ጉባኤ ቃለ ምዕዳን ለጊሶም። ኣባኡ ድማ ክብሪ ወዲ ሰብን ሓድሽ ናይ ሓባራዊ ረብሓ ስምዒት ከደንፍዑ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካልአይቲ መዓልቲ ሃዋርያዊ ዑደቶም ናብ ሃገር እስጳኛ ምስ ተወከልቲ ስነ ጥበባውያንን ስነ ትምህርትን ቁጠባን ስፖርታዊ ምንቅስቓሳትን ንምትሕብባር ግዜ ወሲዶም። ኣብዛ እናተኸፋፈለት እትኸይድ ዘላ ዓለም ናይ ሓድነትን ምይይጥን ተስፋን ማእሰር ኣብ ምምስራት ሓደስቲ ቀለስቲ ኣካላት ክኾኑ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ድሕሪ ቐትሪ ኣብ ከተማ ማድሪድ ኣብ ዝርከብ ሞቪስታር ዝተሰሜ ኣሬና ምስ ባህልን ስነ ጥበብን ቁጠባን ስፖርትን ዓለም መርበብ ምፍጣር ኣብ ዘርእስቱ ዓውደ ጉባኤ ብዛዕባ ትካላትን ውልቀ ሰባትን ቅልጡፍ ማሕበራውን ቴክኖሎጂያውን ለውጥታት ኣመልኪቶም ንደቂ ሰብ ንምዕቋብ ዘለዎም ሓላፍነት ኣስተንተኑ። እቲ ጉባኤ ብዙሓት ስነ ጥበባውያንን ሊቃውንትን መራሕቲ ንግድን ተወከልቲ ማሕበራትን ከምኡውን ስፖርተኛታት ዝተረኽብሉ ኣብ መንጎ ቤተ ክርስቲያንን ዘመናዊ ሕብረተሰብን ዝርርብ ንምድንፋዕ ኣብ እተገብረ መደብ እዩ ዝነበረ። ኣብ መንጎቶም ንርእሰ ሊቃነ ጳጳሳት ዝረኸብዎም ተዋሳእቲ አንቶኒዮ ባንዴራስ ብዛዕባ እቲ ኣብ መንጎ እምነትን ስነ ጥበባዊ መግለጽን ዘሎ ነባር ርክብ ዝገልጸሉ ተዋስኦ ኣቕረበ። ሆሴ ማርያ ኮሎ ዴ ፖርቱጋል ሓለቓ መንበረ ጥበብ ኮምፕሉስተንሴ ማድሪድ ብስም ማሕበረሰብ ስነ ትምህርትን ስነ ፍልጠትን ድማ መደረ ኣቕረበ። ተወከልቲ ናይ ንግድን ማሕበር ሰራሕተኛታትን ድማ ብወገኖም ብዛዕባ ስነ ምግባራዊ ብድሆታት ሰብ ዝሰርሖ ኣስተውዕሎትን ቁጠባዊ ለውጥን ዘትዮም። ከምኡውን ተሬዛ ፕራሌስን ካሮሊ ማሪንን ዝበሃላ ውርያት ስፖርተኛታት ብመንገዲ ስፖርት ዝመሓላለፉ ስነ ምግባራዊ ስርዓታትን ተጻዋርነትን ትሕትናን ሓድነትን ኣጉሊሐን። ርሰሊቃን ባጳሳት ሊዮን ንመልክተታት ተም ተወከልቲ ከመውን ሳራ ባራስን ኩባንያን ዘዳለው ምርኢት ፍላሜንኮ ድህር ምስማዕ ነቲ ሀብታም ባህላዊ ርሻ ሀገር እስጳኛ ብመመጓስ ነቲ ያመላ ታሪክ ተሃገር ማለት አብ ከተማታትን ሐውልትታትን መናብር ተጥበባትን አብያተ ክርስቲያናትን ሙዚቃን ስነ ጥበባዊ ስራሐትን ምድላው መግብን በመስተንታን ነቲ ሀብታም ባህላዊ ርሻ ሀገር እስጳኛ ብመውዳስ መደረኦም ጀመሩ እንተኾነ ግን ነቲ ናይ ዝሓለፈ ወለዶታት ዘበርከትዎ ዓወታት ብምድና ንዂሉ ሰብ ዘተሓሳስብ ሕቶ ከም ዘለዓዕል እውን ገለጹ ንሕናኸ ንመጻኢ እንታይ ውርሻ ኢና እንገድፍ ዘሎና በዚ ምኽንያት እዚ ኸዓ እንታይ ዓይነት ማሕበረሰብ ኢና እንሃንፅ ዘለና ክብሉ እውን ሓደ ብድሆ ኣቕርቡሎም ርእሰ ሊቃነ ጳጳሳት ብዛዕባ እቲ ሕብረተሰብ ዘለዎ ሓድሽ ምህዞን ሓሳብ ንሓሳብ ናይ ምልውዋጥ ፍሉይ ክእለትን ኣፍልጦ ሂቦምሉ እኳ እንተኾኑ ቴክኖሎጂያውን ቁጠባውን ምዕባለ ካብ ሰብኣውነት እንተተፈልዮም መሰረታዊ ዕላማኦም ከጥፍኡ ከም ዝኽእሉ እውን ኣጠንቀቑ ኣብ መራኸቢ ብዙሓን ክኢላታትን ውፅኢታውያን ፍረይቲ ናይ ምዃን ሓደጋ የጋጥመና እኳ እንተሃለወ ስለምንታይን ንምንታይ ዕላማን ምስ መን ከም እነፍርግን ርግፀኛታት ኣይኮንናን በሉ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ንትምህርቲ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይን ካልኣይ ጉባኤ ቫቲካንን ብምዝማድ ቤተ ክርስቲያን ምስ እዛ ዘመናዊት ዓለም ንምዝርራብ ዘለዋ ቆራጽነት ደጊሞም ኣረጋገጹ እቲ ወሳኒ ሕቶ ኣይተቐየረን ድማ በሉ ሓቀይና ሰብ ምዃን ክብሃልን ከሎ እንታይ ማለት እዩ ካብቲ ንቤተ ክርስቲያን ንዘመናት ዝሃነፀ ተመክሮኣ ተበጊሳ ንደቂ ሰብ ኣብ ታሪኽ ዘሰኒዮም ዝነበረ ክርስትያናዊ እምነት ናብ ክብሪ ሰብኣውነትን ሓባራዊ ረብሓን ዝመርሕ መንገድታት ከም እተቕርብ ገለጹ ካብታ ኣብዚ እዋን እዚ ዝፀሓፍዋ ግሩም ሰብኣውነት ዘርስታ ዓዋዲት መልእኽቶም ብምጥቃስ ሰብኣዊ ኣካል መንገዲ ቤተ ክርስቲያን ኮይኑ ከምኡ እውን ማእከል ሓቀይናን ምሉእን ምዕባለ ምዃኑ ኣትሪሮም መስከሩ በዚ ምኽንያት እዚ ድማ ቤተ ክርስቲያን ብዛዕባ ባህሊ ተገዳስነት ዘይብላ ክትከውን ኣይትኽእልን እያ ምኽንያቱ ባህሊ ንባዕሉ ሓደ ካብቲ ደቂ ሰባት መንነቶም ዝገልጹሉን ዝቐርጹሉን ቀንዲ መንገድታት እዩ ርእሰ ሊቃነ ጳጳሳት ልዮን ብዛዕባ እቲ ኣብ መንጎ ባህልን ምኹስኳስን ዝብላ ቃላት ዘሎ ስነ መለኮታዊ ምትእስሳር ብምስትንታን ነቶም ኣባኡ ተረኽቡ ዘመናዊ ሕብረተሰብ ንመጻኢ ወለዶታት እንታይ ይዘርኡ ከም ዘለዉ ክሓስቡ ጻውዒት ኣቕረብሎም እንታይ እዩ ዝዕምብብ ዘሎ ክብሉ እውን ሓተቱ ኣብ ሕብረተሰብና ብስቕታ ዝነቅጽ ዘሎኸ እንታይ እዩ እንታይ ስነ ምግባራዊ ስርዓታት ኢና እንዕቅብ ዘሎና ኣየኖት እዮም ከቶም ክሞቱ ሓዲግናዮም ዘሎና እውን በሉ እዚ ሕቶታት እዚ ኣብ ምስማዕን ኣኽብሮትን ምርኻብን እተመስረተ ሓቀይናን ቀጻለን ማሕበራዊ ዘተ ከም ዘድልዮ ገለጹ እቲ ቐንዲ ፍረ ነገር ናይታ ምሸት ድማ በቲ ርእሰ ሊቃነ ጳጳሳት ሰባትን ኣካላትን ሓባራዊ ኣኽብሮት ክህልዎም ዝሓትት ከምኡ እውን ስነ ጥበብ ክህሉ ዝገለጽዎ መርበብ ምህናጽ ብዝብል ሓሳብ እዩ ተገሊጹ ዝነበረ ከምዚ ዝኣመሰለ ዝርርብ ወትሩ ኣብ ሰብኣዊ ክብሪ ዘተኰረ ክኸውን ከም ዘለዎ እውን ኣመልከቱ መናብርተ ጥበባት ንሓቂ ከወግኑ ወይ ካብ ክውንነት ስራሕ ክፈልዩ ከም ዘይብሎም ገለጹ ንግዲ ንሰራሕተይናታት ናብ ቁጠባዊ ለውጥታት ጥራይ ከነክዮም ድማ የብሉን ስነ ጥበብ ከዓ ናይ ብሉጻት ጥራይ መዕቆቢ ክኸውን የብሉን ስፖርት ንባዕሉ ናብ መዘናግዒ ወይ ምንጪ መኽሰብ ኮይኑ ክርከብ የብሉን ቴክኖሎጂያዊ ምዕባለ ንኣረጋውያንን ንድኻታትን ነቶም ሳሕቲ ድምፆም ዘይስማዕ ሰባትን ኣቓልቦ ክገብረሎም ኣለዎ ክብሉ ድማ ተላበዉ ርእሰ ሊቃነ ጳጳሳት ወሲኾም ሓሳብ ንሓሳብ ምልውዋጥ ንባዕሉ ስነ ምግባራዊ ሓላፍነት እዩ ኩሉ ዓይነት መግለጺታት ይዛረብን ትርጉም የመሓላልፍን እዩ ድማ በሉ በዚ ከምዚ ድማ ከቝስል ወይ ከሕዊ ንትፅቢታትና ከበላሽዎ ወይ ሓድሽ ኣተሓሳስባ ከማዕብል እውን ይኽእል እዩ በሉ ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ብክርስትያናዊ ኣረኣእያ ሓቀይና ዝርርብ ክብሃል እንከሎ ውሳጣዊ ክብሪ ነፍሲ ወከፍ ወዲ ሰብ ኣፍልጦ ብምሃብ እዩ ዝጅምር ክብሉ እውን ኣስመሩሉ ፈጣሪ ንደቂ ሰብ ብፈትሊ ፍቕሪ እዩ ኣሊምዎም ቢሎም ድማ ደቂ ሰብ ብመልክዕን ምስልን ኣምላኽ ከም እተፈጥሩ ብምዝካር እዩ ዝግለጽ በሉ እዚ ክብሪ እዚ ብትካላት ወይ ብመንግስታት ኣፍልጦ ኣይወሃበሉን እዩ የግዳስ ተፈጥሮኣውን ዕሽሽ ክብሃል ዘይከኣልን ስለ ዝኾነ መሰረት ናይ ነፍሲ ወከፍ ሓቀይና ማሕበራዊ ርክባት እዩ ኣብቲ ርእሰ ሊቃነ ጳጳሳት ዘካፈልዎ ሓሳባት እውን ብተደጋጋሚ ናብ ግደ ጽባቕን ስነ ጥበባዊ መግለጽን ተመላሊሶም ተዛረቡ ርእሰ ሊቃነ ጳጳሳት ልዮን ነቲ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝገለጽዎ እምነት ግጥምን ሙዚቃን ትፈጥር ከምኡ እውን ጽባቐ ትፈጥር ዝብል ሓሳባት ብምጥቃስ ብዛዕባ እቲ ንሰባት ካብ ውሽጦም ዝቕይሮም ተመክሮታት መስከሩ መዝሙር ግጥሚ ቤተ ክርስቲያን ድምፂ ዓይኒ ወይ እውን ኣብ መንጎ ኣዕሩኽ ዝካፈልዎ ወግዒ እዩ በሉ እቲ ኣብ ሃገረ እስጳኛ ዝርከብ ሃብታም መንፈሳውን ስነ ጥበባውን ልምዲ ማለት ካብ ናይ ሰሙነ ሕማማት ዝማሬታት ክሳብ ጽሑፋት ሉፔ ደለቬርጋን ቅድስ ተሬዛ በዓልቲ ኣቪላን ቅዱስ ዮሃንስ ዘመስቀልን ካልዴሮን ደላ ባርካን ምስ እንዕዘብ ኣብ መንጎ ስጋውን መንፈሳውን መዳያት ህላወ ደቂ ሰብ ዓሚቝ ዝርርብ ከም ዘሎ መርትዖ ምዃኑ ጠቒሶም ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ብዛዕባ ክርስቲያናዊ ኣበርክቶ ኣብ ህዝባዊ ህይወት ምልስ ኢሎም እንክገልጹ ነቲ ብመንፈስ እምነት እተመስረተ ማእለያ ዘይብሉ ኣብያተ ትምህርትን ሆስፒታላትን ናይ ግብረ ሰናይ ተበግሶታትን እውን ዘኪሮም ቅዱስነቶም ኣብ ክርክራት ከይኣተዉ ነቶም ኣባኡ ዝተረኽቡ ኤውሮጳ ንባዕላ ብክርስትያናዊ ውርሻኣ ክሳብ ክንደይ ከም እተቐርጸት ክሓስቡ ጻውዒት ኣቕርብሎም ብዘይ ጽልዋ እምነት ኤውሮጳ ከምቲ ኮይናቶ ዘላ ምኾነት ነይራ ኢልካ ምእማን ብሓቂ ይከኣል ድዩ ክብሉ እውን ሓተትዎም ነቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ዝበልዎ ቃላት ዳግም ብምቅላሕ ድማ ኣይትፍርሁ ንክርስቶስ ኣፍ ደጌኹም ክፈትሉ ክብሉ ተማሕጸኑ ቅዱስ ኣቦና ወሲኾም ንጸገማት ድኻታት ኣብ ማእከል ሓሳባቶም ብምጉላሕ እውን መግለጺ ሂቦምሉ እዮም ውርዝውናኦምን ክእለቶምን እናሃለወ ክንሱ እቶም እተገለሉ ሰባት መን እዮም ክብሉ ድማ ሓተቱ ኩነታት ድኻታት ንሕብረተሰብን ንፖለቲካዊ ስርዓትን ንቁጠባን ንቤተ ክርስትያንን ቀጻሊ ብድሆ ምዃኑ እውን ኣትሪሮም ተዛረቡ ንማሕበረሰባዊ ትምህርቲ ቤተ ክርስትያን ብምዝካር ድማ ቁጠባውን ትካላውን መዋቕር ነፍሲ ወከፍ ሰብ ምሉእ ብምሉእ ምዕባለ ዘተባብዕን ሓላፍነት ዝስምዖን ተሳትፎ ብምትብባዕን ጥራይ ክግለጽ ከም ዝኽእል ኣጉልሑ ርእሰ ሊቃነ ጳጳሳት ልዮን መደርኦም ኣብ ምዝዛም ብዛዕባ ስፖርት ብፍላይ ከኣ ብዛዕባ እቲ ኣጸቢቖም ዝፈልጥዎ ዓለም ብምስትንታን ናብ መደምደምታ ዝርርቦም በጽሑ ብዙሓት ሰባት ካብ ወግዓዊ ትምህርቲ ንላዕሊ ኣኽብሮትን ጽንዓትን ፍትሓዊ ጸወታን ካብ ሜዳታት ስፖርት ይመሃሩ እዮም በሉ ኣስዕብ ኣቢሎም እውን ስፖርተይናታት ንሕብረተሰብ ብዘይምረት ብኸመይ ከም እትሰዓርን ንኻልኦት ከየዋረድካ ብኸመይ ከም እትዕወትን ድሕሪ ውድቀት ብኸመይ ከም እትትንስእን ይምህሩ እዮም ክብሉ ድማ መስከሩ እቶም ስፖርተይና ዝነበሩ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ዝበልዎ ቃላት ብምዝካር ድማ ዓመፅን ምክፍፋልን ነቲ ንሓድነት ማሕበረሰብ ዘዳኽም ንማእሰር ፍቕሪ ኣብ ሓደጋ ዘእቱ እዋናት ስፖርት ብምንጻግ ድማ ስፖርታዊ ምንቅስቓሳት ንሓድነትን ንሰላምን ማሕበራዊ ተሳትፎን ሓያል ምስክርነት ከቕርብ ከም ዝኽእል ኣመልከቱ ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ መደርኦም ንዅሎም እቶም ኣባኡ ተረኽቡ ሰባት ኣብ ምህናጽ ሓድሽ ሕብረተሰብ ቀለስቲ ኣካላት ክኾኑ ጻውዒት ኣቕርብሎም ግዜ ንዘለኣለማውነት ክፉት ዝኾነሉ ማሕበረሰብ ባህሊ ንተመክሮ ዝዕቅብን ዝርርብ ዘተባብዕን ባይታ ትምህርቲ ንሓቅን ኣእምሮዊ ቅንዕናን ዝስዕበሉ ስፍራ ስነ ጥበብ ዘደንቑ ነገራት ዘነቓቕሓሉ ቦታ ንግዲ ንኽብሪ ነፍሲ ወከፍ ሰብ ኣፍልጦ ዝህበሉ ቦታ ስራሕ ከኣ ምንጪ ተስፋ እዩ ክብሉ መስከሩ ቅዱስ ጳውሎስ ከም ዝገለጾ ምስቶም ዝሕጐሱ ተሓጐሱ ምስቶም ዝበኽዩ ብኸዩ ብምባል ነቶም ኣባኡ ዝተረኽቡ ብስኒትን ሰላምን ክነብሩ ተማሕጸንዎም ምኽንያቱ መጻኢና ኣብቲ ሓቀኛ ዕቤት ደቂ ሰባት ብቐጻሊ ዝንጸባረቕ ኮይኑ ምእንቲ ክርከብ ኣብ መደምደምታዊ ንሕና እውን ንዅሉ መዳያት ህይወት ዝሰማማዕ ሓድሽ መርበብ ኣብ ምፍጣር ሓደስቲ ቀለስቲ ኣካላት ንኹን ክብሉ ተላብዮም ቃለ ምዕዳኖም ዛዘሙ
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ንምእመናን ስጳይና ዘስምዖም መደረ ንመላእ ቤተ ክርስትያን ዝኸውን መገዲ ዝሕብር ምዃኑ ናይ ዜና ቫቲካን ዋና ሰናዳይ ኣንድርያ ቶርኔሊ ኣብ ዘውፅኦ ርእሰ ዓንቀጽ የስተንትን ንውሳጣውነትና ናብ ሓደ ዓይነት መንፈሳዊ ርእሰ ምርመራ ዝድረኽ ናይ ብሕቲ ተወፋይነት ዘይኮነስ ወይ እውን ብዛዕባ ሕሉፍ ማሕበራዊ ጽልዋ ቤተ ክርስትያን ናፍቆታዊ ዝኽሪ ሒዝና ክንበጽሖ ዝግባእ ቤተ መዘክር ዘይኮነስ ሓቀይና ቤት ትምህርቲ እዩ ተወፋይነት ርክብ ምቕባልን ገዛእ ርእስኻ ኣሕሊፍካ መሃብን ዝኸፍተና ቤት ትምህርቲ ርእሰ ሊቃነ ጳጳሳት ንመበል 14 ኣብ ማድሪድ ኣብ ዝርከብ ፕላሳ ደ ሲቤለስ ብምኽንያት ኣብ መላእ ኩላይት ቤተ ክርስትያን ተዘኪሩ ዝውዓለ ዓመታዊ ክብረ በዓል ቅዱስ ቁርባን ነቲ ስነ ስርዓት ኣምልኾ መሪሖም ኣብ ዘስምዖ ስብከት ንስፓይና ዝቐረፀ ሃይማኖታውነት በዚ መልክዕ እዚ ይገልጽዎ ብዑደታት ብህዝባዊ ፍርያ እግዚኣብሄር ስነ ጥበብ ሙዚቃን ስነ ህንፃን ዝግለጽ ሃይማኖታውነት ፍሰልጋነ ጳጳሳት እቲ ኣበጎደናታት ብሙዳየ ዘቅዱስ ቁርባን ዘቡራኬ ህልው ኮይኑ ዝጓዓዝ ክርስቶስ ንገዛእ ርእሱ ምስ ድኻታትን ውፅሓትን ኣብ ፅምዋን እተጠንጠኑን ዝልለ ክርስቶስ እዩ እንክብሎ ከም ዘብርኹን ኣብ ስፓይና ቤተ ክርስቲያን ካብ ነዊሕ እዋን ኣትሒዛ ንዓመታዊ ክብረ በዓል ቅዱስ ቁርባን ምስ መዓልቲ ግብረ ሰናይ ከተጣምሮ ዘገርም ኣይኮነን ቢሎም ህቡብ ህዝቦ መንፈሳውነት ሃገር ስፓይና ናብ ናይ ዝሓለፈ ታሪክ ዝገልጽ ቤተ መዘክር ክቕየር የብሉን የግዳስ ሎሚ እውን ካብኡ ብዙሕ እንመሃረሉ ናይ እምነት ቤት ትምህርቲ እዩ ኣብ ቅድሚ ኣምላኽን ብፀዓይናን ክንብርካኽ ዝመህረና ቤት ትምህርቲ ኣብ ቅድሚ ጎይታ ዝምብርካኽ ድማ ንሓው ክንዕቐ ኣይክእልን እዩ ኣብ መንጎና ምእንቲ ክውሕዝን ንመቑሑ ኩሉ ስስዕ ዝሰብርን ውህበት ዝኸውን ውፉይ ፍቕሪ ዝምህረና ቤት ትምህርቲ ኣምላኽ ናይ ሓቂ ህላዊ ምዃኑን ንሕና እውን ኣብ ክውንነታትን ብድሆታትን ሕብረተሰብ ክንሳተፍ ከም እተፀዋዕና እንመሃርሉ ቤት ትምህርቲ ብምርሓቅ ዘይኮነስ ንምህናፅ ሓበራዊ ረብሓ ብብሕቲ ብምውፋይ እንክብሉ ኣብሪሆም እዮም እዘን ቃላት እዚኣተን ብቐጥታ ነቲ ዝተነብረ ተመክሮ ክርስትና ስፓይና ዝዛረብ እዩ ኣብቲ ምፍልላይን ውዑይ ክትዕን ብተደጋጋሚ ዝረኣየሉ ብርትዑ ውልትውና ሕብረተሰብ ርእሰ ሊቃነ ጳጳሳት ብቐዳምነት ንክርስትያን ናይ ቅዱስ ቁርባን መልእኽቲ ሕመረቱ ክርድኡን ክነብሩን ይፅውዑ እዚ ድማ ኣብቲ ዝሳቀይ ሓው ወይ ሓፍቲ ኣብ መግቢ ወይ መፅለሊ ዝጎደሎ ወይ ስደተና ዝኾነ ሓው ወይ ሓፍቲ ኣለልዩ ብተራና ክንቀርብ ዝሓትትን ኣምላኽ እዩ ካብዚ ኣረኣእያ ዝብምብጋስ ማሕበራዊ ኣረኣእያ ቤተ ክርስትያን ኣብ ኣገልግሎት እዩ ዝርከብ ንጠለባት ድኻታት ኣብ መልሲ ኣብ ምሃብ ዕርቂ ኣብ ምዕባይ ውልትውና ኣብ ምብዳህ ንፍትሒ ኣብ ምስራሕ ከምኡ እውን ዝያዳ ንኩሉ ዝሓቁፍ ሕብረተሰብ ኣብ ምኽናፅ እቲ ቅዱስ ቁርባናዊ ኢየሱስ ይብሉ ርእሰ ሊቃነ ጳጳሳት እቲ ሓቢኡ ዘሎ ዘለኣለማዊ ዓይኒ ማይ እዩ ዝውሕዝን ንፅምኢ ዘርውይን ዓይኒ ማይ ዘይፀንት ከም ግዳማዊ ሓይሊ ዘይጨፍለቐ ብትርኢታዊ መገዲ ንርእሱ ከቐርብ በዚ ምክንያት እዚ ህዝባዊ ፅምብል ቅዱስ ቁርባን ኣብ ናይ ብሕቲ ውፍዩነት ዝዓፅወና ዘይኮነስ ንሕዋትናን ኣሓትናን ንስድራ ቤትና ንድኻታትን ንዝሳቀዩን ነቶም ተስፋ ዝሰኣኑን ከነሕድስ ይልእኸና ፀጋ ቅዱስ ቁርባን ይቕይረና ቅኒ ተዋሳእቲ ናይ ታሪክ ምልዋጥ ይገብረና ነቶም እንረኽቦ ምልክት ተስፋ ይገብረና ክርስትያን ማሕበረሰባት እውን ከይተረፉ ኣብ እተፈላለየ ውልትና ካብ ዝፈጥሮ ነገራት ኩሉ ናብ ትራ ትርጉም ኣብ ዘውርድ ንዓለም ብመናፍስት ጸላእትን ዝመልእ ጸገም ካብ ምጥሓል ናፃ ኣይኮኑን በዚ ምክንያት እዚ ታሪካዊ ተዘክሮ መንፈሳዊ ዑደታት ቅዱስ ቁርባን ንገዛእ ርእሱ ብናፍቆት ተዘክሮ ክእሰር ዘይፈቅድ ንሎሚ ንውልቃዊ ህወትና ንርክባትና ንሕብረተሰብና ዕድመ ክኸውን ኣገዳሲ እዩ ብካልእ ኣዘራርባ ንፅምኢ ዕርቅን ሰላምን ልብ ወዲ ሰብ ምላሽ ዝህብ ኣገልግሎት ይኸውን እንክብል ኣንድርያ ቶርኔሊ ዘውፅኦ ርእሰ ዓንቀፅ ዜና ቫቲካን ይዛዝማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብቲ ካብ ዕለት 7 ክሳብ ዕለት 12 ሰነ ኣብ ሊትዋንያ ዝካየድ ዓለም ሓቆፍ ሃዋርያዊ ጉባኤ መለኮታዊ ማሕረት ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ዝምድናታት ብዘባላሽዎ ጥርን ዓመፅን ዝተለለየት ዓለም ደረት ኣልቦም ማሕረት እግዚኣብሔር ዘለዎ ሓይሊ የቕልሑ ኣብዛ ብወጥርን ዓመፅን ዝተለለየት ዓለም ምሕረት ኣምላኽ ደረት ኣልቦን ልብና ናይ ምቕያር ሓይሊ ከም ዘለዎን ክንዝክር የድልየና ንክብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሰንበት 2007 ሰነ ንዓለም ለኻዊ ሃዋርያዊ ጉባኤ መለኮታዊ ምሕረት ኣብ ዘመሓላለፎ ናይ ምስ ማዕርየት መልእኽቲ ኣስተብሂሎም ኣብ መንጎ እቲ ዝምድናታት ዝመርዝን ህወት ዝዕኑን ዕሰለ ዓመፅ ምሕረት እግዚኣብሔር በቲ ዘገርም ናይ ምሕዳስ ሓይሉ ናብ ልብና ክኣቱ ይሓትት እንክብሉ ኣስሚሮም እዚ ከም መገዲ ፍቕርን የቕረታን ከም ፍሉይ መለለይ ገጽ ኣምላኽ ኣባና ዝተገልፀ ምሕረት እዚ እዩ ንህወትና ክቕይር ዝኽእል ከም ዝበሉ ዜና ቫቲካን ኣፍሊጡ ሻርሻይ ዓለም ለኻዊ ሃዋርያዊ ጉባኤ መለኮታዊ ምሕረት ኣብ ከተማ ቪልኒየስ ሊትዋንያ ካብ ዕለት 7 ክሳብ ዕለት 12 ሰነ ይካየድ ኣሎ እዚ መደብ እዚ ኣብ ነፍሲ ወከፍ 3 ዓመት ኣብ ዝተፈላለየ ሃገር ዝካየድ ኮይኑ ብመሰረታዊ ምስክርነትን ኣስተምህሮታትን ባህላዊ ፍጻሜታትን ቅዳሴን ምርኢትን ዘማእከለ እዩ ርእሰ ሊቃነ ጳጳሳት ናብቲ ዓውደ ጉባኤ ብዘመሓላለፎ ናይ ምስ ማዕርየት መልእኽቲ ነቶም ኣብቲ መደብ ዝሳተፉ ዘለዉ ናይ ቁስጥንጥና ናይ ውህደት ኦርቶዶክሳዊት ቤተ ክርስትያን ፓትርያርክ ብፁእ ወቅዱስ በርቶሎሜዎስ ቀዳማዊ ከምኡ እውን ንናይ ቪልኒየስ ሊቀ ጳጳሳት ጅንታራስ ግሩሻስ ናይ ሊቱዋንያ ርእሰ ብሄር ጊታናስ ናውሴዳ ንኩሎም ተጋባእያን ሰላምታ ኣቕሪቦም እዚ ተበግሶስ ብኸመይ ብቅዱስ ዮሃንስ ጳውሎስ ዳግማዊ ኣዝዩ ዝምነይዎ ከም ዝነበረ እውን የዘኻኽሩ ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ኣብ ናይ ሎም ዓለም ምስ ብዙሕ ፍርሕን ጭንቀትን ወጥርን ኩናትን ከመይ ኢሉ ኣብ ልቢ ውልቀ ሰባትን ህዝብታትን ናይ ሰላም ህፁፅ ኣድላይነት እናወሰኺ ይኸይድ ከም ዘሎ ኣስሚሮም እግዚኣብሄር ምሕረቱ ከርኢ ኣይደክመኒ ብምባል ኣፅኒዖም ፍቕሩ ንዘለዓለም ይነብር ዓለምና ድማ ክንደይ ኣብ ኩሉ ደረጃ ምሕረት ትጭድር ኣላቢሎም እቲ እንኮ ተስፋይ ኣብ ልቢ ዓባይ ምሕረት እግዚኣብሄር እዩ እንክብል ቅዱስ ኣጎስጢኖስ በዓል ሂፖ ዝበሎ ቃል ጠቂሶም ብሓቂ እግዚኣብሄር ኣብ ነፍሲ ወከፍና ዓብዪ ማሕረት ከም ዘለዎ ምስትውዓልና ምንጪ ሓጎስን ተስፋን እዩ እንክብሉ ኣጉሊሖም ይኹን እምበር እቲ ኣዚና እንምናዮ ሰላም ብዘይ ማሕረት ክርከብ ከም ዘይክእል ብኣፅንዖት ኣተሓሳሲቦም ስለዚ ካብ ስድራና ጀሚርና ዝያዳ ተቐባልን ምሕረት ዝመልኦን ሕብረተሰብ ንምህናፅ ብናይ ገዛእ ርእስና ውልቀ ኣውቶፋይነት ኣብቲ ደረተ ኣልቦ ምሕረት እግዚኣብሄር ዘሎና እምነትን ፀምበር እንክብሉ ተማሕፂኖም እቶም ኣብ ተኸርዮ ጉባኤ መለክቶም ማሕረት ዝሳተፉ ዘለዉ ኩሎም ካብዚ ዓለም ሓቁፍ ኣኼባ ዝረኽቦ ተመክሮ ኩሉ ናብ ማሕበረሰቦም ክመልስዎ ብምትብባዐ ሓዋርያ ቡራኬ ኣቕሪቦም ዘመሓላለፍዎ ናይ ምስ መዓድት መልእኽቲ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ሩሳሊካነ ጳጳሳት ልዮን መበል 14 በቲ ኣብ መንበሪ ቤቶም እንከሎ ብጢት ዝተቐትሉ ጳጳስ ኩሊማነን ሓዋርያም መስተናበር በይራን ዝተሰምዖም ሓዘን ከም ዝገለጹ ናይ ቅዱስቲ መንበር ዜናነ ክፍሊ ማሕትምን መግለፂ ኣፍሊጡ ሩሳሊካነ ጳጳሳት ልዮን መበል 14 ነቲ ኣብ ሞዛምቢክ ኣብ ልዕሊ ናይ ሰበኻ ክሊማነ ጳጳስን ሓዋርያም መስተናበር ሰበኻ በይራን ጳጳስ ኦሲርዮ ሲቶሮ ኣፎንሶ ዝተፈፀመ ከቢድ ዓመፅ ዘሕደረሎም መሪር ሓዘን ገሊፆም እግዚኣብሄር ኣብዚ ከቢድ ናይ ሓዘን እዋን እዚ ምስ ህዝቢ ሃገረ ስብከትን ሞዛምቢክን ዘለዎም ቅርበት ገሊፆም ብፀሎቶም እውን ከም ዝፅምበሩ ኣረጋጊፆም ጎይታ ምፅንናዕ ኣክህቦም ነፍሲ ወከፍ ሰብዓይን ሰበይትን ኣብ ፍቕሩ ከፅንዖምን ኢድ ዓማፅያን ክዓግትን ልቦም ክልውጥን እፅልይ ከም ዝበሉ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ ጳጳስ ሲቶራ ኣፎንሶ ዕለት 6 ሰነ ንግሆ ኣብ ኩሊማነ ኣብ ዝርከብ ብመንበረ ጵጵስናኦም ኣብ ኣፍ ልቦም ብጢት ተሓሪሞም ሞይቶም ከም እተረኽቡ ዝሓበረ ፊደስ ኣገልግሎት ዜና ቫቲካን ሃገራዊ ኣገልግሎት መርማር ገበን ነቲ ገበን ዝፈፀመ መንነት ንምልላይ እውን ናይ መርመራ መዝገብ ከም ዝኸፈተን ኣብዚ ሕጂ እዋን ኩነታት እቲ ቀትለት ይኹን መንነት ተሓተቲ ብዝምልከት ዝተረጋገፀ ዝርዝር ሓበሬታ ከም ዘይተዋሕበ የመላኽት ብብዙሓት ኣፍቃሪ ኩሉ ተባሂሎም ዝፍለጡ ዶን ኣሶርዮ ተባሂሎም ዝፅውዑ ጳጳስ ካብ 2017 ክሳዕለት 2023 ዓመተ ምሕረት ናይ ቅዱስ መንበር ላዕላዊ ቤት ፅሕፈት ጉዳይ ስብከተ ወንጌል ክፍሊ ቀዳማይ ስብከተ ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያናትን በዓል መዚ ኮይኖም ከም ዘገልገሉን ጳጳስ ተሰሚዮም ናብ ሞዛምቢክ ምስ ተመልሱ እውን ምስቲ ላዕላዊ ቤት ፅሕፈት ቅዱስ መንበር ዝነበሮም ጥቡቕ ርክበ ከም ዝዓቀቡን ናይ ፊደስ ኣገልግሎት ዜና ቫቲካን ናይ ቀረባት ሓባባሪ ከም ዝነበሩን ክሳብ ቅድሚ ሒደት ሰሙናት ጥራይ ብዛዕባ ሂወት ናይቲ ከባቢ ቤተ ክርስትያንን ነታ ሃገር ዝፀሉ ዘሎ ከቢድ ኩነታት ዓመፅን ግጭትን ሓበሬታ የካፍሉ ከም ዝነበሩ ፊደስ ኣገልግሎት ዜና ይሕብር ናይ ሞዛምቢክ ርእሰ ብሄር ዳንኤል ፍራንሲስኮ ቻፖ እውን ዝተሰምዖ መሪር ሓዘን ከም ዝገለፀን ኣብ መልእኽቱ እውን ሞት ጳጳስ ኦሶርዮ ንሕብረተሰብ ብሞዛምቢክን ንማሕበረሰብ ክርስትያንን ዘይዕረ ክሳራ ዝውክል እዩ እንክብሉ ብምግላፅ ነቲ ናይቶም ጳጳስ ትሕትና ጉስነቶ ተወፋይነትን ክብርታት ሰላምን ዕርቅነ ንምድንፋሕ ዘለዎ ተወፋይነትን ከም ዘጉልሑ ፊደስ ኣገልግሎት ዜና ኣፍሊጡ ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ

ስርዓትን ይፈታተን አለ። በተወሳኺ ሐደ ሰብ በሰንከ ሀገራዊ ብሔራዊ ሃይማኖታዊ ወይ ቋንቋ መበቆሉ ወይ በሰንከ ቁጠባዊ ወይ ማህበራዊ ኩነታቱ አድልዎ አብዘጋጥመሉ እዋን ቅዱስነቶም ንዚ አድልዎ ዝነቂፎም እዚ ክኸውንን ከሎ እቲ ኣድማሶም መትከል ማዕረ ክብሪ ኩሎም ደቂ ሰባት ብከቢድ ከምዝጠሓስ ኣስተብሂሎም ኩነታት ስደተኛታትን ተመዛበልትን ንሰባት ኣብ ማእከል ዘቐምጥ ክወፁ ዘገድድ ጠንቅታት ዝምልስን ኪኖ ዘይቀዋሚ ማሕደራ ዝኸይድ ምላሽ ከም ዘድሊ የተሓሳስቡ። ካብዚ ድማ ክልተ ዕፅፊ ጠለብ ማሕበራዊ ፍትሒ ከም ዝለዓል ኣመልኪቶም ውሑስን ሕጋውን መገድታት ኣኽብሮታዊ ኣቀባብላን ሓቀይና ዓድላት ውህደትን ምቕራብ ከም ዘድሊ እኳ እንተገለጹ ማዕረ ማዕርኡ ኣብ ዓድኻ ናይ ምፅናሕ መሰል ምድንፋዕ ከም ዘድሊ ኣነፂሮም እዚ ድማ ብሰንኪ ስእነት ሰላም ድሕንነት ወይ ክቡር ኩነታት መነባብሮ ብሰንኪ ቁጠባዊ ዘይምዕርዩነት ወይ ብሰንኪ ሳዕቤናት ቅልውላዊ ከባብያዊ ኣየር ዝኾነ ሰብ ገዝኡ ክገድፍ ከይግደድ ምስራሕ ከም ዘድሊ ገሊፆም ኣብ ዝሓለፉ ዓመታት ሓደገናታት ዝኾኑ መስመራት ነቲ መብዛሕትኡ ግዜ ዝሕባእ ወይ ዕሽሽ ዝበሃል ክውንነት ዘስዕቦ ዓብዪ ዋጋ ከም ዘጉልሑን ብዙሓት ሰባት ግዳይ ተስፋ ምቁራፅን ኣሰጋግርትን ንግድ ሰባትን ኮይኖም ከም ዘለዉ የዘኻኽሩ። በዚ ምክንያት ድማ ብፍላይ ኣብ ውሽጢ ዞባ እውን ብዙሓ ጉናውን ምትሕግጋዝ ምክልኻል ስርሒታት ኣድሕን ሂወት ከምኡ እውን ንግዳት ዝግበር ሓገዝ ምሕያል ኣድላይ ምዃኑ ርእሰ ሊቃነ ጳጳሳት ገሊፆም ዝኾነ ይኹን ህዝቢ በይኑ ክንዲ ዝዓቐኑ ብድሆ ክገጥም ከም ዘይክእል ኣስሚሮም በዚ ምክንያት እዚ ዝተዋደደ ደጋፍን ውፅኢታውን ምላሽ መተካእታ ዘይብሉ ምዃኑን ነቶም ዝስደሩ ሰባት ሓለዋ ተቐባልነትን ሓቀይና ዓድላት ውህደትን ከረጋግፅ ከም ዝኽእል ኣፅኒዖም የዘኻኽሩ። ርእሰ ሊቃነ ጳጳሳት ዓለምና ብብዙሕ መልክዓ ዓመፅን ውልትውና ሓድሕዳዊ ዘይምትእምማንን ዝገልፅ ዓሚቕ መንፈሳውን ባህላውን ቅልውላዊ የጋጥማ ከም ዘሎ ኣስሚሮም ኣብዚ መንፅር እዚ ሰላም ከም ፖለቲካዊ ባህጊ ካብኡ ንላዕሊ ድማ ከም ሓቀይና ግብረ ገባዊ ኣድላይነት ከም ዝቐርብ ገሊፆም ንዝተፈላለየ ኣተሓሳስባ ዘለዎም ዘኽብር ህዝባዊ ክትዕ ኣብ ኣገልግሎት መራኸቢ ብዙሓን ዝርከባ ትካላት ሓቅን ዕርቅን ዝደሊ ታሪኻዊ ዝኽሪ ኣብ መንጎ ዘይመርድዳእ እውን እንተኾነ ዜግነታዊ ምሕዝነትን ሓድሕዳዊ ምክብባርን ክቕፅል ዘኽእል ማሕበራዊ ሂወት ዝሓትት ምዃኑ ኣስሚሮም ብደረጃ ዓለም ሰላም ስነምላዊ ክልኣዊ ርክብ ብትብዓት ስነ ምግባራዊ ሓላፍነትን ንመንነት ነፍሲ ወከፍ ህዝብን ኣብ ምኽባርን ሃገራትን ግርጭታትን ብሰላማዊ መገዲ ኣህጉራዊ ሕጊ ንምፍታሕ ኣብ ዘለዎን ግዴታ እተመስረተ ናይ መፃኢ ራእይ ከም ዝሓትት ኣትሪሮም የተሓሳስቡ። ኣብዚ መንፅር ርእሰ ሊቃነ ጳጳሳት ልዮን መበል 14 ነፍሲ ወከፍ ውግእ ኣብ መወዳእታ ናይቲ ናይ ዘተ ዓቕምን ከምኡ እውን ናይቲ ኣብ መንጎ ኣሕዛብ ዘሎ ናይ ፍትሒ ማእስር ኣፍልጦ ዝህብ ናይ ሓባር ሰብኣዊ ንቕሓት ዝሕምም ስዕረት ምዃኑ ኣስሚሮም ኣፅዋር ግዜያዊ ስቕታ ከምፅእ ከም ዝኽእል ተዓዚቦም ሓቀይና ንነባርን ሰላም ግን ፈፂሞም ክሃንፁ ኣይክእሉን እዮም። በዚ ምኽንያት እዚ ኣብ ዝተፈላለየ ክፋላት ዓለም እንኮላይ ኣብ ኤውሮጳ ዳግመ ዕጥቂ ንተኣፋፊ ኣህጉራዊ ኩነታት ዳርጋ ዘይተረፉ ምላሽ ኮይኑ ምቕራብ ኣሰካፊ እዩ እንክብሉ ኣጉሊሖም ሓቀይና ድሕንነት በንጻሩ ካብ ፍትሒ ዕጉስ ዘተ ኣኽብሮት ኣህጉራዊ ሕጊ ህወት ህዝብታት ልዕሊ እቲ ካብ ኩናት ዝረብሕ ረብሓታት ካቐምጥ ዝኽእል መምርሒ ዝምንጩ እዩ ይብሉ። ኣብ ወተሃድራዊ ዓውዲ ሓደሽቲ እደ ጥበባትን ሰብ ሰርሖ ኣስተውዕሎን ምምዕባል እውን ፅኑዕ ስነ ምግባራዊ ምክትታል ዝሓትት ምዃኑን ንህወትን ሞትን ዝምልከት ውሳኔታት ንቅፅበታዊ ስርዓታት ፈፂሙ ክሕደግ ከም ዘይብሉን ከምኡ እውን ካብ ግብረ ገባዊ ሓላፍነት ሰብኣውነት ሰብ ክእለ ከም ዘይክእል ገሊፆም በዚ ድማ ኣህጉራዊ ማሕበረሰብ ነቲ ኣድላይ ዋጋ ዘተ እዚ ድማ ኣብ ምኽባር ውዕላትን ስነ ሜላዊ ክልኣዊ ስጉምትታት ግልፅነት ከምኡ እውን ንሰላም ቅድሚ ሓይሊ ንምቕዳም ልባዊ ባህጊ ዘለዎ ናብ ፍትሓዊ ንነባርን ስምምዕ ዝመርሕ ትዕግስቲ ዝመልኦ መገዲ ምዃኑ ዳግማይ ንኸስተውዕሎ ዝተፀውዖ ምዃኑ የተሓሳስቡ። ሰላም ፖለቲካዊ ወይ ተቋማዊ ክውንነት ጥራይ ዘይኮነስ ኣብ ሕልና ዝውለድ ምዃኑ ርእሰ ሊቃነ ጳጳሳት ኣስሚሮም ቂምን ዘይምግዳስን ፅልእን ንዕርቂ ቦታ ዝሓድግሉ እዩ። በዚ ምክንያት እዚ ድማ ብቋንቋ እውን ምስረትን ይሕሎን እዩ። ቃላት መገዲ ክኸፍቱ ወይ ክዓፁ ይኽእሉ እዮም ንክውንነት ከብርሁ ወይ ድማ ርክብ ዘይ

0: ቃል ክሳብ ዝገብር ከእምፅፅዎ ይኽእሉ እዮም። እቶም በዚ ምኽንያት እዚ ህዝባዊ ሓላፍነት ዝፍፅሙ ሰባት ንቋንቋ ኣፅዋር ንምጥፋእ ዘረባ ናይ ምሕላውን ምምዝዛንን ፍሉይ ግዴታ ከም ዘለዎም ኣጠንቂቖም ኣስዕብ ኣቢሎም እውን ፅንዓት ንዕቀት ከም ዘይሓትትን ዘይምስምማዕ ከዓ ውርደት ከም ዘየምፅእ የብርሁ። ካብዚ ንኻልኦት ካብ ዘሎ ኣኽብሮት እዚ ድማ ነቲ እምነቶምን ሕልናኦምን ምስ እግዚኣብሄር ዘለዎም ርክብን ዘደልልሉ ቦታ ናይ ምሕላው ግዴታ ይለዓል። ኣብዚ ውሽጣዊ ዓውዲ ትኩረት ምግባር ንነፍሲ ወከፍ ናይ ብሓቂ ዲሞክራሲያዊ ሕብረተሰብ ወሳኒ ጉዳይ ማለት ንናፅነት ኣተሓሳስባን ሕልናን ሃይማኖትን ብዝሓሸ መገዲ ንምርዳእ ከም ዘኽእሎ ዘመናዊ መንግስቲ እተመስረተሉ ናፅነት ሓቀይና እንተኮይኑ ንሃይማኖታዊ ስፍሓት ደቂ ሰብ ኣፍልጦ ይህብ የኽብሮ ብሕጋዊ መገዲ ድማ ይዕቁቦ። ኣብ ርእሲ እዚ እውን ዝኾነ ይኹን ሰብ ብምኽንያት እምነት ነቲ ዝነብረሉ ሕብረተሰብ ኣበርክቶ ካብ ምግባር ክበክር ከም ዘየገድዶ የስተብህሉ። ነቲ ናይ ሕግን ግብረ ገብን ዓውልታት ከየደናግሩ ናፅነት ብዛዕባ ገዛእ ርእሱ ሙሉእ ምርዳእ ከም ዝሓትት ምዝካር ይግባእ። ናፃ ምዃን ማለት ብዘይደረት ምንባር ወይ ብዙሕ ኣማራፅታት ምውናን ጥራይ ዘይኮነስ ነቲ ፅቡቅ ኣለሊኻ ብሓላፍነት ከተፅንዖ ምክኣል ማለት ምዃኑ ኣመልኪቶም ስለዚ ነፍሲ ወከፍ ሓቀይና ናፃ ሕብረተሰብ ናይ ውልቀ ሰባትን ማሕበራትን ሓርነት ካብ ብመጠን ንላዕሊ ምእንቲ ከይቅይድን እኹል ደረት ህዝባዊ ስልጣን ከም ዘድልዮ ኣትሪሮም ብምምልካት ካብዚ ኣረኣ እያ ዝተበጊሱ ሕጋዊ ርእሰ ምምሕዳር ግዜያዊ ስርዓት ንሃይማኖታዊ ተርእዮ ከም ፅልእ ጌርካ ክትርጎም ከም ዘይብሉ ኣስተብሂሎም እምነት ብሓለፋ ወይ ብግዴታ ገዛእ ርእሳ ክትፅዕን ከም ዘይትደሊ ኣስሚሮም እዚ ከምዚ ኢሉ እናሃለወ ምስ ህዝባዊ ሂወት ከም ዘይዛመድ ጌርካ ናብ ናይ ውልቂ ጉዳይ ክወርድ ኣይክእልን እዩ። ኣብዚ መንፅር እዚ ዕቃቤ ምስጢረ ኑዛዜ ንካቶሊካዊት ቤተ ክርስትያን ፍሉይ ኣገዳስነት ከም ዘለዎ ኣፅኒዖም ኣካል ናይትን ማሕበረሰባት ናይ ገዛእ ርእሶም ናይ ሂወት ቦታን ውዳብን ውሽጣዊ ስነ ስርዓትን ዘውሕስ ሰፊሕ ዓውዲ ሃይማኖታዊ ናፅነት ምዃኑን ኣብ ኣህጉራዊ ተግባር ድማ ብተመሳሳሊ ሕጋዊ መከላኸልታት ዝሕሎ ንምዃኑ ኣብሪሖም ብሕጋዊ መገዲ ምሕላው ከምቲ ኣብ ዝተወሰኑ ሞያታት ብተመሳሳሊ ዝግበር እቲ ኣማኒ ካብ ግዳማዊ ፀቕጢ ከይፈርሕ ነፍሱ ንኣምላኽ ክኸፍታ ዝኽእለሉ ቅዱስ ቦታ ውሽጣዊ ናፅነት ምዕቃ ብማለት ምዃኑ የብርሁ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ንኣባላት ህዝባዊ ባይቶ ስጳይና ካብ ክውንነት ንኽርሕቁ ዘይኮነስ ነፍሱ ወከፍ ውሳነ መንግስታዊ ሰበስልጣን ስጋን ደምን ዝምልከት ምዃኑ ንኽዝክሩ ኣዒንቶም ከልዕሉ ዓዲሞም ኣብ ነፍሲ ወከፍ ህዝባዊ ውሳነ ኣብ ሓደጋ ዘሎ ብዕምቀት ክጥምቱ ፀዊዖም ጎኒ ጎኒ ግብራዊ ፍታሕን ሕጋዊ ፅገናታትን ግብረ ገባዊ ምሕዳስ እውን ኣድላይ ምዃኑ የመልክቱ። ርእሰ ሊቃነ ጳጳሳት ድንበር 14 ስፓይና ዝኽሪ መበቆላ ወይ ናብ መፃናይ ምግጣም ትብዓት ከይትስእን ዓዲ ርክብን ባህልን ሓድነትን ተስፋን ኮይና ክትቅፅል ፀውዒት ኣቕሪቦም ከምኡ እውን እግዚኣብሄር ንኩሎም ኣህዛብ ብምድሪ ሰላም ንኣባይቲ ስድራ ስምምዕ ንሕልናታት ድማ ቅሳነት ክህብ ኣብ ልዕልታ ብሃዋርያዊ ኣሰር ቅዱስ ያዕቆብን ብኣዳዓዊ ህላዊ እኖና ቅዱስ ድንግል ማርያም ዓንድን ንዝተለለየ ንግስነታዊ ሃገረ ስፓይና መዓልትታት ምዕባለን ሰላምን ፍትሕን ክወርድ እፅልይ እንክብሉ መደርኦም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ንጳጳሳት ሃገረ ስፓኛ ኣብ ዝለገስዎ ቃለ ምዕዳን ብርታዐ ቤተ ክርስትያን ካብ ሃብቲ ዘይኮነስ ካብ ቅድስና ናይ ደቃ ዝመፅእ ምዃኑ ኣዘኻኺሮም ኣብ ጉዕዞ ሲነዳውነት ጸኒዖም ክቕጽሉን ንዝርርብ ክፉታት ክኾኑ ማሕበረሰብ ክሃንፁ ከምኡውን ንስብራት ብምፍዋስ ንሕብረተሰቦም ከደልድሉ ተማሕጺኖም ብርታዐ ቤተ ክርስትያን ካብ ዕቤት ሃብታ ዘይኮነስ ካብ ቅድስና ደቃ ካብ ሕብረት ጓሶታን ከምኡ እውን ካብ ትሕትናን ጽንዓትን ተኣማንነትን እቶም ብመንፈስ ክሰርሑ ፍቓድ ዘለዎም ሰባት እዩ ዝመጽእ ብምባል ርእሰ ሊቃነ ጳጳሳት ልዮን መበል 14 28 ሰነ ኣብቲ ኣብ ከተማ ማድሪድ ዝርከብ ቀንዲ ቤት ጽሕፈት ናይ ሃገረ ስፓኛ ጉባኤ ካቶሊካውያን ጳጳሳት ምስ ጳጳሳት እቲ ሃገር ተራኺቦም ቃለ ምዕዳን ለገሱሎም ብዙሕ ብድሆታት እናሃለወ ክንሱ ኣብ እምነቶምን ተጸምድኦምን ብምትብባዕ ንጳጳሳት ሃገረ እስጳኛ ሓድነት ክሕልው ዝርርብ ከማዕብሉ ንምክፍፋላት ክፍውሱ ከምኡውን ንጉዕዞቶም ብሕድሪ ዝተዋህብዎም ምእመናን ከሰንዩ ከም እተጸውዑ ኣዘኻኽርዎም። ጐይታ እዩ ዝመርሓና፣ ከምኡውን ንሱ ጐይታ ታሪኽን ናይ ነፍሲ ወከፍ ታሪኽናን እዩ ክብሉ እውን ኣመልከቱሎም። ጐይታናን መድሓኒናን ኢየሱስ ክርስቶስ ነቲ ውህደትና ይውስኖ እዩ። ንሕና ድማ ደድሕሪኡ ኢና ንስዕብ፣ ከም ኣባላት ሓደ ኣካል ኮይንና ምስኡ ንመላለስ ድማ ኣሎና በሉ። እዚ ዓሚቕ ምትእስሳር እዚ ቤተ ክርስቲያን ኣብዚ እናወሰኸ ዝኸይድ ዘሎ ምክፍፋልን ግጭትን ኣብ ብዝሓውነት ዘኽብር ሓድነት ምስክር ከቕርቡ ከም ዝሓትት ድማ ኣትሪሮም ተዛረቡ። ቅዱስ ኣቦና ነታ ኣብ ሃገረ እስጳኛ እትርከብ ካቶሊካዊት ቤተ ክርስቲያን ሃብታም ውህበታን ባህርያታን ስምዒታታን ክትቅበል እትኽእል ሕብረት ከተማዕብል ከም እተጸውዐት ምስ እትፈልጥ እዩ። ኣብዚ ዕላማ እዚ ኣገልግሎት ጳጳሳት ድማ ፍሉይ ኣገዳስነት ከም ዘለዎ ኣጉልሑ። ንሕና ዝረአ ምልክት ሕብረትን ሓድነትን ክንከውን ዝተጸዋዕና ብቐዳምነት ምስ ክርስቶስ ሕብረት ክህልወና ንቓል ኣምላኽን ህያው ትውፊት ቤተ ክርስቲያንን ብተኣዛዝነት ነቲ ዝረኸብናዮ እምነት ድማ ብፍቕሪ ክንሕሉ ኢና ክብሉ ተማሕጸንዎም። እዚ ድማ ምስ ተካኢ ቅዱስ ጴጥሮስ ምስ ኣድማሳዊት ቤተ ክርስቲያንን ምስ ቤተ ክህነትን ምስ ጉባኤ ጳጳሳትን ብእተሓደሰ ሕይወት ከምኡውን ምስ ምንቅስቓሳትን ምስ ማሕበራትን ምስ ኩሉቲ መንፈስ ቅዱስ ንሓባራዊ ረብሓ ዝህቦ ሓቀኛ ባህርያትን ብንጹር ምንባር ዝሓትት ምዃኑ እውን ኣመልከቱሎም። በዚ ምኽንያት እዚ ይብሉ ቅዱስ ኣቦና ሓድነት ከደልድሉን ንህዝቦም ከሰኒይዎምን ኣብ ሕያውነት ወንጌላዊ ተልእኾ ኣበርክቶ ክገብሩን ጻውዒት ኣቕረብሎም። ውሽጣዊ ሰላም ዘለዋ ቤተ ክርስቲያን ንኣሕዋትን ኣሓትን ናይ ካልኦት ኣብያተ ክርስቲያናትን ካልኦት ሃይማኖታትን ከምኡውን ነቶም ዘይኣምኑን ንሲቪላዊ ሰበ ስልጣንን ኮታስ ንዅሎም እቶም ንሓባራዊ ረብሓ ዝሰርሑ ሰብ ሰናይ ፍቓድ ዝኾኑ ሰባትን ብነጻነት ክትዛረብ ትኽእል እያበሉ ምስ መንእሰያትን ተምሃርቲ ዘርአ ክህነትን ዘርአ መንኩስናን ከምኡውን ምስ ተነቀፍቲ ኣካላት ማሕበረሰብ ክቀራረቡ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ንሃገረ እስጳኛ ምድሪ ማርያም ክብሉ ከም ዝጸውዕዋ እውን ዘኪሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ድማ ብወገኖም ንቅድስቲ ድንግል ማርያም ኣደ ቅዱስ ቁርባንን ተስፋን ኢሎም ብምጽዋዕ ንጳጳሳት ሃገረ እስጳኛ ኣብ ጉዕዞኦም ናይ መጀመርታ ብጸይቶም ምዃናን እቲ ዝዓበየ መዝገቦም ከም ምዃና እውን ገለጹ። ቅድስቲ ድንግል ማርያም ድማ ንኣመንቲ ነቲ ቓል ብኸመይ ከም ዝቕበሉን ኣብ ልቦም ከም ዝዕቅብዎን ንደቀ መዛሙርቲ ኣብ መንገዶም ከም ዘሰንዮምን ኣብ መላእ ጉዕዞ ቤተ ክርስቲያን ብኸመይ ከም ዝጸንዑን እተርኢ እያ ክብሉ እውን መስከሩሎም። ኣብ ማእከልቶም ብሕድሪ እተዋህብኹም መጓሰ ህዝቢ ኣምላኽ ምእንቲ ክትሕግዘኩም ንኣገልግሎትኩም ናብኣ ብሕድሪ ኣወፍዮ ኣለኹ ክብሉ ድማ ባረኽዎም። ኣብዚ ዓመት እዚ 500 ዓመት ሲመተ ክህነት ቅዱስ ዮሃንስ በዓላ ቪላ ጠበቓ ካህናት እስጳኛ ምዃኑ እውን ኣዘኻኽርዎም። ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ሕያዋይን ጥበበይናን መምህር መንፈሳዊ ሕይወት ኣብነታዊ ናይ ቤተ ክርስቲያናዊ ሕይወትን ክርስቲያናዊ ትውፊታትን ዘሐደሰ ከምኡውን ተራካህን ክብሉ ከም ዝገለጽዎ ዘኪሮም። ኣብዚ ቅዱስ መምህር ናይ ቤተ ክርስቲያን ይብሉ ርእሰ ሊቃነ ጳጳሳት ልዮን ቤተ ክርስቲያን ነቲ ነፍሲ ወከፍ ጳጳስ ኣብ ውሽጢ ናይ ገዛ ርእሱ ክህነታዊ ሕይወት ከዕቁቦን ከማዕብሎን እተጸውዓሉ ክህነታዊ ግድነታት እውን ኣፍልጦ ክህብሉ ከም ዘለዎም ገሊጾም። ኣብዚ ጉዕዞ እዚ ናይ ቀረባ ብጾት ጳጳሳት ዝኾኑ ተራ ካህናት ብዝለዓለ ደረጃ ንቓል ክርስቶስ ዘፍቅሩ ኣብ ጸሎት ሱር ዝሰደዱ ምስ ቤተ ክርስቲያንን ምስ ምእመናን ህዝቢ ኣምላኽን ዝቀራረቡ ከምኡውን ጥዑይ ስረተ እምነትን ሃዋርያዊ ቅንኣትን ጉስነታዊ ልግስን ሓድነትን ክህልዎም ዝተጸውዑ ምዃኖም እውን ኣጉሊሖም። ነቶም ኣባኡ ተረኽቡ ካህናት ኣብ ጳጳሳቶም ወግዓዊ ሥልጣን ጥራይ ዘይኮነስ ምሳታቶም ዝጓዓዙ ኣቦታት ኣብ ብጾቶም ካህናት ከዓ ነዚ ዅላትና ንክርስቶስ እንደልየሉ ብኣጋጣሚታት ዝመልአ ጉዕዞ ጸገማትን ሓጐስን ዝካፈሉ ኣሕዋት ክረኽቡ ከም ዘለዎም ተላበውዎም። ጐይታይ ነቲ ዝገበርካዮ ክገብር እንተ ደኣ ኣዚዝካኒ ልብኻ ሃበኒ ብምባል ነቲ ካብ ጸሎታት ቅዱስ ዮሃንስ ዘኣቢላ ንኣመንቲ ከምቲ ነፍሲ ወከፍ ናይ ቤተ ክርስቲያን ተሓድሶ ካብ ልቢ ክርስቶስ ዝመስል ልቢ ከም ዝውለድ ዘዘኻኸሮም ቅዱስ ጸሎት ጠቒሶም ቃለ ምዕዳኖም ክዛዝሙ ደለዩ። ንሕና እውን በዚ ምኽንያት እዚ ይብሉ ርእሰ ሊቃነ ጳጳሳት ጐይታይ የዒንተይ ናባኻ ኸልዕል ኣብ ጉዕዞ ክቕጽል ክሰምዕ ብምስትውዓል ከገልግል ብፍቕሪ ክእርም ብትዕግሥቲ ሓጐስ ክእውጀሉ ዝኽእል ልቢ ከም ልብኻ ሃበኒ ክብሉ እውን ጸለዩ። ኣብ መደምደምታ እታ ንልቢ ክርስቶስ እትቕበል ቤተ ክርስቲያን ነቲ ዝመርሓ ዝድግፋ ዝከላኸለላን ዘጸናንዓን ዓንዲ ሓዊ ማለት ንዅሉ ብድሆታት ንኽትዋጻሉ ዘድሊ ምድላዋት ሒዛ እትኸይድ እያ ክብሉ ቃል ምዕዳኖም ዛዘሙ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካቴድራል ቅድስተ ማርያም ዘኣልሜዴና ኣብ ከተማ ማድሪድ ኣብ ዝገበርዎ ናይ ጸሎት ስነ ስርዓት ንክርስቲያን ምእመናን ነቲ ንሰባት ዝኸፋፍል መካበብያ ከፍርሱን ሓነፅቲ ህብረትን ስኒትን ሰላምን ዕርቅን ክኾኑ ተማሕጺኖም። ከም ክፍሊ ናይቲ ናብ ሃገረ እስጳኛ ዘካይድዎ ዘለዉ ሃዋርያዊ ዑደት ብፍላይ ከኣ ኣብ መጀመርታ መዓልታት ዑደቶም ኣብ ከተማ ማድሪድ ኣብ ዝተረኽብሉ እዋን ናብ ካቴድራል ቅድስተ ማርያም ዘኣልመዴና በጺሖም። እዚ ካቴድራል እዚ ነቲ ክቡር ኣይቆና ቅድስተ ማርያም ዘኣልሜዴና ዓቂቡ ዝርከብ ኮይኑ ነቲ ንዘመናት ዝጸንሐን ኣብ ታሪኽን መንፈሳዊ ህይወትን ርእሰ ኸተማ እስጳኛ ዓሚቕ ሱር ዝሰደደ መንፈሳውነት ዓቂቡ ዝርከብ ዘሎኻ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሶኑይ ምሸት ዕለት 8 ሰነ ነቶም ኣብቲ ካቴድራል ተኣኪቦም ዝነበሩ ምእመናን ኣብ ዝለገስዎ ቃል እዚ ኣይቆና ኣኖና ቅድስቲ ድንግል ማርያም ኣብ መካበብያ ጥንታዊ ዕርዲ ማድሪድ ኣብ እዋን ስደት ተሓቢኡ ከም ዝደሓነን ስዒቡ ድማ ገለ ክፋል ናይቲ መንደቕ ምስ ፈረሰ ከም ብሓድሽ ከም እተረኽበን ዝገልጽ ትውፊታዊ ዛንታ ዘኪሮም ኣስተንተኑ። እዛ ኣደን ሕዝባን እንደገና ክራኸቡ ዝኽኣሉ እቲ መንደቕ ስለ ዝፈረሰ ምዃኑ ድማ ኣመልከቱ። ነቲ ፍጻሜ ከም ሓልዮት ኣምላኽ ገይሮም ብምግላጽ ነቲ ክርስቶስ ብወላዲቱ ኣቢሉ ንምእመናን ዝሕብሮም መንገዲ ከም ዝሕብር እውን ገለጹ። እቲ መንደቕ ምፍራሱ ኣብ ፈለማሕን ፍሽፍሽን ወጥርን ክፈጥር ዝኽእል እኳ እንተኾነ ሓድሽ ኣጋጣሚታት ክኸፍትን ንተሓድሶ ኩነታት ክፈጥር ከም ዝኽኣለ እውን ገለጹ። ናብ ዘመናዊ ሕብረተሰብ ምልስ ብምባል ብዙሕ መናድቕ ከም ዘሎ ብምዕዛብ ኣብ ክንድኡስ ምክፍፋልን ምፍልላይን ወጥርን ከም ዘሎ ኣስተብሃሉ። መብዛሕትኡ ግዜ ደቂ ሰባት እዚ ዕንቅፋታት እዚ ክገጥምዎ ዘለዎም ኩነታት ከስዕበሎም ከም ዝኽእል ብምፍራህ ክዕቅብዎ ወይ ዕሽሽ ክብልዎ እዮም ዝመርጹ ደኣ እምበር ከርሕቕዎ ኣይፍትኑን እዮም ክብሉ እውን ገሊጾም። ርእሰ ሊቃነ ጳጳሳት ቀጺሎም መልእኽቲ ኖና ቅድስቲ ድንግል ማርያም ዘኣልመዴና ሓድሽን ጽባቕን ነባርን ነገር ንምህናጽ መናድቕና ንምፍራስ ፍቓደኝናታት ክንከውን ኣሎና ክትብል ትምህረና። ምኽንያቱ ከምዚ ንምግባር ካብ ህጹጽ ጸገማት ሓሊፍና ብሓባር ንቕድሚት ንምስጓም ዘድሊ ቦታ ስለ ዝፈጥር እዩ ክብሉ ድማ ኣመልከቱ። ብድሕሪ እዚ ርእሰ ሊቃነ ጳጳሳት ነቶም ኣባኡ ተረኽቡ ምእመናን ኣብ ምስክርነት እምነትን ልግስን ተስፋን ጸኒዖም ክቕጽሉ ኣተባብዕዎም። ነቲ ፍቕራዊ መደብ እግዚኣብሔር ኣቦ ምእንቲ ኸስተንትኑን ኣብ ሓደ ስድራ ቤት ከም ኣሕዋትን ኣሓትን ኮይኖም ምእንቲ ኽነብሩን ብፍቕሪ ኽጸንዑን ከምኡውን ኣብ ዓለም ተልኽኦም ንምቕጻል ብተስፋ ክብርትዑ ተማሕጸንዎም። ጐይታ ምስ ህዝቡ ከም ዝጓዓዝን ንሰናይ ዝግበር ዝኾነ ይኹን ጻዕርታት ከም ዝቕበሎን ብምትእምማን ክርስቲያን ምእመናን እውን ኣብ ክንዲ ምክፍፋል ሕብረት ዘለዎ ሕብረተሰብ ንምህናጽ ኣበርክቶ ኽገብሩ ተጸዊዖም ኣለዉ ክብሉ ተላበውዎም። ርእሰ ሊቃነ ጳጳሳት ቃል ምዕዳኖም ኣብ ምዝዛም ንቅድስቲ ድንግል ማርያም ናይ ውዳሴ ድንግል ክብሉ ብምግላጽ ናይ ኖና ድንግል ማርያም ዘኣልመዴና ኣብነትን ኣማላድነትን እውን ጠቒሶም ምእመናን ንክርስቶስን ንቤተ ክርስቲያንን ዘለዎም ፍቕሪ ከደልድሉ እውን ጸልዮም። በዚ ኸምዚ ድማ ማእሰር ሓድነት ንምምስራት ከምኡውን ነቲ ኣድማሳዊ ቋንቋ ሕብረትን ሕውነታዊ ፍቕርን ስኒትን ንምምላስ ክሕግዙ ከም ዝኽእሉ ኣመልከቱሎም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ነቶም ምእመናን ናብ ኣደነታዊ ክንክን ቅድስቲ ድንግል ማርያም ብሕድሪ ኣወፈይዎም ሓነጽቲ ሰላምን ፍቕርን ክኾኑ ክትሕግዞም እውን ጸልዮም።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ርእሰ ከተማ ማድሪድ ስፓይና ኣብ ሳልሳይ መዓልቲ ውዕሎኦም ብገለገለ ኣባላት ውሉደ ክህነት ግዳያት ዓመፅ ምስ ዝኾኑ ብሕታዊ ርክብ ከም ዘካይዱ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 8 ሰነ ብኣባላት ውሉደ ክህነት ግዳያት ዓመፅ ምስ ዝኾኑ ስፓይናውያን ከም እተራኸቡ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን ዋና ሓላፊ ማቴዎ ብሩኒ ሓቢሩ ቅዱስ ኣቦና በቶም ኣብ ምድጋፍን ምስናይን ግዳት ዝተዋፈሩ ኣባላት ቤተክርስትያን ዝተሰነዩ ሽዱሽተ ብገለገለ ኣባላት ውሉደ ክህነት ግዳት ዓመፅ ምስ ዝኾኑ ከምተራኸቡን ኣብቲ ንዓስታት ሓደ ሰዓት ዝወሰደ ግላዊ ርክብ ነፍሲ ወከፍ ካብቶም ኣብቲ ቦታ ዝተረኽቡ ካብ ናይ ገዛእ ርእሶም መሪር ውልቃዊ ተመክሮታት ተመርኪዞም ርእሰ ሊቃነ ጳጳሳትን ቤተ ክርስትያንን ንከምዚ ዝኣመሰለ ዝሕዝን ጉዳያት ኣብ ቤተ ክርስትያን ዝወሃቦ ናይ ምላሽ ውጥናት ዝያዳ ውፅኢታዊ ዝገብር ምዃኑ ገሊጹ ኣስዒቡ ርእሰ ሊቃነ ጳጳሳት ብፍቕርን ብጥንቃቐን ሰሚዖም ቅርበቶምን ቅርበት ናይ መላእ ኣቕልስዮም ማሕበረሰብ ኣረጋጊፆም ከምኡ እውን እቲ እተቐበሉ ሓሳባት ንተወሳኺ ፃዕርታት መሰረት ከም ዝኸውን ንምርግጋፅ ዘለዎም ተወፋይነት ደጊሞም ብመረግጋፅ በዚ ከምዚ ድማ ቤተ ክርስትያን ቁስሊ ፈውስን ሕውየትን ዝረኽቡላ ናይ ድሕንነትን መንፈሳዊ ሓልዮትን ዘለዎ ቦታ መታን ክትከውን እዩ እቶም ግዳያት እውን ስቃዮም ርእሰ ሊቃነ ጳጳሳት ናቶም ዝገበሮ ኮይኑ ከም ዝስምዖም የረጋግፁ ቢሉ እዚ ብሕታዊ ርክብ ዘቅዱስ ኣቦና ካብ ሮማ ናብ ስፓይና ቅድሚ ምንቃሎም ብቤተ ክርስትያን ከም እተወደበ ብምግላፅ ብዛዕባ እቲ ዝተካየደ ርክብ ኣብ ቀረባ እዋን ተወሳኺ ዝርዝር ሓበሬታ ክወሃብ ብምዃኑ ብምምልካት ኣብዚ ቀረባ ዓመታት ንምክልኻልን ካሕሳን ዝዓለመ ተፈላለዩ ተበግሶታት ዝገበረት ቤተ ክርስትያን ስፓይና ዘሳቂ ጉዳይ እዩ ኣብ ወርሒ መጋቢት ንዝመሪር ክውንነት ብሓቅን ፍትሐን ንምፍታሕ ብናይ ስፓይና ጉባኤ ጳጳሳትን ጉባኤ ማሕበራት ሰበፉ ህወት ኣብ ስፓይናን ቤት ምክሪ ሚኒስትራት ስፓይና ስምምዕ ከም ዝገበሩ ድማ ኣዘኻኺሩ እቲ ዕፅቡ ብሕታዊ ርክብ ምስቲ ቅድሚኦም ዝነበሩ ኣርስተ ሊቃነ ጳጳሳት ዝገበረዎ ርክባት ዝመሳሰል ኮይኑ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ኣብ 28 ዓመተ ምሕረት ናብ ሕቡራት መንግስታት ኣሜሪካ ከምኡ እውን ናብ ሕቡራት ንግስነትን ኣውስትራልያን ጀርመንን ኣብ ዝገበርዎ መብፃሕ ርእሰ ሊቃነ ጳጳሳት ፍራንቸስኮ ናብ ኣይርላንድን ቺለን ፖርቹጋልን ቤልጅየምን ኣብ ዝገበሮ ጉዕዞ እውን ተመሳሳሊ ርክብ ኣካይዶም ከም ዝነበሩ የዘኻኽር ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈኖና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈኖ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ